0: አንድ ያክርኝ ምን ሁሉ ነው ፈረስክራም ደኒ ባልባል ጭትብርሚየ ደራሶን ክላሜታ ፍስኩስ ኩን ነው ዋ ፊላንስ ኤፍኤም ፈረስክራም ድላን ሆነረብል ያውጂ ማበቻ ያንኩስ ጀሬ ወኪል ዶኒ መጅሊስ ወኪላይ ጀሬ ማታማ ፍርቱ ደኒ አለም ኤጂሲ ሽማ ፈረስክራም ድላን አንድ ያሻ ዘንደኝን ሞዱ ዶኒ ክላላን ዘንደኝን ዲሽማ ነንገም ደኒ ሉማው ካሩኒ ሜ ነሻ ሲያዛ ላንከንዶይ ክሬቦኖይ ለመርጉትና ማዳ አይን ካራኩሩ አይሶተልቶ አይሲዴ ታቲን ተነስማሮ ለክቱ ደኒ ካርኖት ሳዱ ኢንትንፊንዲ ልኮቱ ሎሩኔድ ክላሱ ድናላ አይትድ ሺ ካርኖዳ ስሮ ንሌፋይላን ኢታገቲን ተወንገና ፍሌዶኒ ጅምዲ ሀውረላን ኬክርኑዋ ማዳ ስሮ ላንደረስ ካዳን ቤት ተነስማሮ ሆኖር ቡናሻ ሞልቲያ ለመር ሲያዛ አይዴ ትድኖ ሎሎማ ወንዲ አውደን ሐንገል ሰንጎይ ስሩላን ባሮት እንዲያይ ኮልታው ካሩዜ ካርታ አድክማ ፕሌዶኒ ትክናማ አዲ አው ተለማፉን ይላና ይሮ ቤንዚኖ ሚሳሎ ዳጂ ስሩማው ዱንዲ ይድሮ ወልቲያ ሺ አውዶኒ ማነቲን አምላታም ደረሪን ሮቱሶ አውሰንዲያ ሻራሮሞ ያዶሷዲ ኩይ ቦኖ ላምበዴት ንጋውላ መናዋ ካዳዋ ዋዝና ሚሳሎ ሺ ክማ ለመርኩ ይድሮ ሺያ ሺ ሁኩማ ዶኒ ደሪያይ ዲ አወደሊሎ ቺናዲ የፋንቲና ሚሰሎ አማዲ አወደን ንሰደንዳ ሀታማ ዱክሱለድ ናንጀራ ዲ ከሰቲኖ ሁሎ ኖማ አፉቱ ንዱሰይ ኖዝና ዲ ሺ ሁኩማ ደሪያይ ዲ ደውንዙሮ ሀቼሽማድ ሉዋታ አወደን የሀንጋል ሰንጎይ ለርድ ድሮ ሱዲን ማዳ ፈይት ዲ አውደብት አው ካምዳ ሆምት ዲ ሚሰሎ አዴ ሮ ሁሎ ኖማ አይለት ዲ ሚሰሎ አው ሰንዴች ዳንዛክማን ሃያይ ሽኩማ ካም አው ሃንገጽንጎይ ሲዲን ማዳ ፈይትዳ አደፕትዳ ኩሩ አምዶኒሲያ ሳሰደን ማሶዲሮ ከከሎ ሃኪንዛ ንምገደገደ አለም የባሮ ሰንዲያ ኩልም ለመንዛ ሲያሳይ ከንዶይ አይትል ለማሽማ አይደ ከከሎ ጎቱለቲን ኩሩሚን
1: አውዝ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ራህማኒ ረሂም ኮሮዶ ኮርማ አሪ ኮሮሽሮ ሙሂሙ ዮባ አውዶ ኩንቲኖ ሜጉልኛን አሪ ሃንገል መያ እንደ ካዱ የቦኛን ደሊሎ ስከናሪ ለርዳ አሪ ገርቲንዝድ ካውና ሰራይስና ሰራዝ አውላ ኢስበዲቲኖ መያ እንደ ካዱ የገየነ ከራይ ሰንዲሮ ደረጃ ዛየና ሰንዲዮ ነው ሰና አንዲያ ካመንዲያ ሰማ ዶለ ኮምፕሌክስ አለ ቦዛ ገናዛ አይፈል ዲ አውዳ ሱረን ለፋይ ኢንዲያን ሽካም የየ አውዶ ሽሮ ካም ጌፈ ፈለ ጉልዝናል ሽማስዲን ሞሰሞኑ አውፓን ዘናላን ሰይከም ቦሰሮች ካዘን አማም ያንዴ ካዱ የሪ ከቴንዴሮ ቦዛ ዋኔሶኔ አውንገኛ ዲዩ ዋኔሶ አውንገኛ ዲዩ አዋር ሱሮ ለማና ኢንትሪ አይዲያ ሱሮ ለማና ኢንዲያን
0: ያንሱኩና ወሎኖ ወንዴ አምገደር ኮቱኝ መያ ካዱ ያሰንዲ ተሙሶ ለመርዲዮ ሰይማሴ አማሶ ካርንጎ
1: የስ አዋር ሰይ ሚሳሎ ከማ ብላማ ሱሩንጉሮን ዘን ካራ ቹሮ ሰይ ኢንዲ ከቴንዳላን ኮምፕሊኬሽን ቾንዳ sorry to say mana mana sulu last week or last 2 weeks for stania ke brandeland baksana bi alama na gongulang lawan tidi for stari karzana ko ya ebines mu ko en be video mu ko elan be photo du lidi rukuna ama just I use my phone direct counselor wonge chirongo awlechino ama onilan mind ndarama gongulang ngadum galwon kozna ba ndarama hangal banan gongulang ngakozna ba and the enda samana are manga wordio na are manum galu ndio nda photo du mahangal sengil ma nda photo du fun and the bakke yamba kando du bakku no and the lenye jaman dia da tia telman kurenyo audo niptin lefa ido sudin de are nyoro gulukin shi man number 1 audo ruya sendina de kuma aro shiro mana tinya ar kalakil uroci uro kanadi cin a au shi mara dunudun lero amma ya kadu yedro mana akin aja imbe lan imbe bla mai imbe ngo and the ar pitina ga kudi duli chiti bulimi kela kelmani idea suro ne lefailan siyasa ndi idea koyan
0: amma misal lo kuma tsukuma yado au ade de mai akadu yede sadin ba la sadin do ko ayman putumura de tana do tidin ba
1: auto au duno zaire sadin nonma yene ido lid suro nda hinad dole mai akadu yede parwaze lardin diare ndamana shada ko zana ba putusa ande yu type parwanye bilala fitina da grinyana de sai ya dole zaro ci za farwaza hangal amdi yede boza nabti nilefai duro hangal za bozin ngaw nilefai ngiya ay matidim ba
0: gila honorable misal lok mana sha kama dariya duro ishiya nye kurumin aitu de sandi hukuma deri ay tanas mar kre bor nede awa kada dan sandi